الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه ومواله. أما بعد، السلام عليكم ورحمة الله تعالى وبركاته. يتوددتشن ويتكبراتشو وديتانا لاتشن بيتسابوش انديت قوياتشون كنيادار الحمد لله. إن شاء الله زاري من التعوصة وصلة عشراء إيهونا الله هولاتشن من ياتشن نادرتن عندنا كذا ثلاثة وساتشو هايلهم انجدي الله تعالى إنا يسولو جوشن سيفادران كنيادار بألت كألت انكسكاتيتشن يما يليون ጊዜያቶችን ደግሞ ዘመን የሚባለውን ነገር አላህ ተዓላ ፈጥሮልናል። ይሄ ጊዜ ለኛ ለሰው ልጆች የመንቀሳቀሻ የማረፊያ ጥሩ ነገር የመስሪያ መጥፎ ነገር የመስሪያ ሊሆን ይችላልና ጊዜ እጅግ በጣም ውድ ነው። እጅግ በጣም የተከበረ ያላህ ተዓላ ፍጥረት ነው። ጊዜ ማለት ነው አላህ ከፈጠራቸው ፍጥረታቶች ወይ ደግሞ ዓለም ውስጥ ካሉ ፍጥረቶች መካከል አንደኛው ወቅት የምንለው ወይ ደግሞ ጊዜ የምንለው ነውና ይህንንም ጊዜ በጥሩ እንድናሳልፈው ነቢዩ ዓለይሂ ሰላቱ ወሰላምም አላሁ ተዓላም አስታውሰውናል ወይም ደግሞ ነግረውናል ማለት ነው። አላህም ነግሮናል፣ ነቢዩም ተናግረዋል። እናም እነዚህ ጊዜያቶች ደግሞ የሰው ልጅ አላሁ ተዓላ ሊገዛ ነው ወደዚች ዱንያ ወደዚች ምድር የመጣው፣ እሱ ሊያዘው እሱ ሊገዛ ነው የመጣው። እሱን ሲገዛ በጊዜያቶች ይገደባል አይደለም። ሶላት የምንሰግድበት የራሱ ወቅት አለው፣ የራሱ ሰዓት አለው። ጾም የምንጾምበት የራሱ ወቅት አለው ወይም ደግሞ ሰዓት አለው። እንደዚህም ደግሞ ሌሎች ዒባዳዎችንም የምንፈጽምባቸው የራሳቸው ውስን ጊዜያቶች አላቸው እና ከነዚህ በተጨማሪ ደግሞ ከእለት ከእለት እንቅስቃሴያችን በተጨማሪ አላህ እነዚህን ጊዜያቶችን በወራቶች፣ በአመት፣ በቀናቶች ከፋፍሎ አንዱን ከአንዱ አስበልጦ አንዱን ከአንዱ ውብ አድርጎ አንዱን ከአንዱ እሱ ዘንድ የበለጠ ደረጃ ያለው ወር አድርጎ በተለያዩ ታሪክ ክስተቶች ማለት ነው አስቀምጧል። ከነዛ ውድ ከሆኑ ጊዜያቶች መካከል ብንጠቅስ እንኳን ረጀብ ይገኝበታል። እንደዚህም ደግሞ ረመዳን አለ፣ ዙልሒጃ አለ፣ ሙሐረም አሁን የምንገኝበት 1444ኛው ዓመተ ሂጅራ ሙሐረም ወር ላይ እንገኛለን እና የሙሐረም ወር እንደዚህም ነቢዩ ዓለይሂ ሰላቱ ወሰላም የተወለዱበት ረቢዑል አወል እና ሌሎች ውድ ውድ ወቅቶች አሉ ማለት ነው እና አላህ በረካን የሚያፈስባቸው ረህመቱን የሚለግስባቸው ብዙ ድሎች በተለያዩ ነቢያቶች ላይ የተቀዳጁባቸው ወራቶችን፣ ቀናቶችን አላህ ለታሪክ እንዲቀመጡ ስለሚፈልግ በተለያዩ አጋጣሚዎች ወደኛ ዘንድም ደርሰዋል እና ከዛ ክስተት ወይም ደግሞ እጅግ በጣም በታሪክ እንዲወሳ እንዲታወስ ከአላህ ተዓላ ካደረገው ጊዜ ውስጥ መካከል አንዱ ሙሐረም ይገኝበታል። የሙሐረም ወር ማለት ነው እንግዲህ ሙሐረም አላህ ተዓላ ዘንድ የተከበረ ወር ነው። ብዙ ክስተታቶችም ተከስተውበታል። ከነዛ ከዚህ ከሙሐረም ደግሞ አንድ ቀን አለች አላህ ተዓላ በነቢዩላህ ሙሳ ዓለይሂ ሰላም ላይ ምን ያደረገባት ትልቅን ጸጋ የዋለባት ትልቅን ኒዕማ ያፈሰሰባት ቀን አለች። ይቺም አሹራ ትባላለች። አላሁ ተዓላ አሹራ በአሹራ ቀን ከነቢዩላህ ሙሳ ዓለይሂ ሰላም በፊት ያሉ ብዙ ነቢያቶችን ድልን እንዲጎናጸፉ ድልን እንዲቀዳጁ መልካም ብስራት መልካም ነገር ወደ እነሱ እንዲመጣ አድርጎላቸዋል። ከነዛ መካከል ብዙዎችን መጥቀስ እንችላለን። እነ ነቢዩላህ ኢብራሂም ዓለይሂ ሰላም የተወለዱበት ቀን፣ እንደዚህም ደግሞ ኑሩድ እሳት ላይ በጣላቸው ጊዜ ከእሳት የወጡበትን ቀን ጭምር ነው። እነ ነቢዩላህ ዒሳ ዓለይሂ ሰላም ከበዳዮች ወይም ደግሞ ከዛሊሞች ወደ ሰማይ ያረጉበት ነው። አላሁ ተዓላ በቁድራ ወደ ሰማይ እንደወጡ ያደረገባቸው ቀን ነው። ብዙዎች ናሉ። እንሻላህ ስለተከሰቱ ክስተታቶች በሌላ ራሱን በቻለ ክፍል እንመጣለን ወይም ደግሞ እናየዋለን። ነገር ግን ዛሬ ስለ አሹራ ምንድን ነው የአሹራ ቀንስ ምን አይነት ፈድል አለው የሚለውም በዚህ ክፍላችን እናያለን ማለት ነው። እናም አሹራ የምንለው አላሁ ስብሓነሁ ወተዓላ ነቢዩላህ ሙሳ ዓለይሂ ሰላምን ከፊርዓውን ከበዳዩ ከጀባሩ ከአሰቃቂ ፊርዓውን ነፃ ያወጣባቸው ቀን ነው። ነቢያችን ዓለይሂ ሰላቱ ወሰላም ወደ መድና እንደተጓዙ ወይም ደግሞ መድና ሲሄዱ አይሁዶችን የአሹራን ቀን ወይም ደግሞ ሙሐረም አስረኛውን ቀን እየጾሙ ያገኟቸዋል። ከዛም በኋላ ነቢዩ ዓለይሂ ሰላቱ ወሰላም አይሁዶችን ሲጠይቋቸው አይሁዶች ምን አሉ? ይህ ቀንማ ነቢዩላህ ሙሳ ዓለይሂ ሰላምን ከፊርዓውን ማለትም ነቢዩላህ ሙሳ ዓለይሂ ሰላም በዛን በዘመናቸው ከነበሩ ጀባር እኔ ጌታ ነኝ እኔን ነው የምታመልኩት እኔን ነው የምትገዙት እያለ ሲከራከር የነበረው ፊርዓውን ሁላችንም እናውቀዋለን።
እጅግ በጣም አሰቃቂ ነው። ግድያዎችን ይፈጽማል በሰዎች ላይ። እኔ ማን አለብኝ ያለ በጣም በጣም ፈጣሪን የረሳ ሰው ነው። እና በዛን ሰዓት የነቢዩላህ ሙሳ አለይሂ ሰላም ቀውሞችን ደግሞ የሳቸው ባልደረቦች አሉ፣ እንደዚህም ደግሞ የፊርዓውን የራሱ ቡድኖች አሉ። እና ቀጥታ ነቢዩላህ ሙሳ አለይሂ ሰላም እየሄዱ እያለ ማለት ነው ፊርዓውን እንትኖችን ሰራዊቶችን አስከትሎ እየመጣ ባለበት ሰዓት ነቢዩላህ ሙሳ አለይሂ ሰላም እና ከእሳቸው ጋር የነበሩ ባልደረቦቻቸው በጣም በቁጥር ትንሽ ናቸው፣ ሁላችንም እናውቃለን። እና በዛን ሰዓት እየደረሰባቸው ነው ፊርዓውን። ባህር አገኙ። ባህሩን ሲያገኙት እዛ ባህር ላይ ሲደርሱ ያው እነ ነቢዩላህ ሙሳ አለይሂ ሰላም ብዙም አቅምም ስላልነበራቸው ከአላሁ ስብሓነሁ ወተዓላ እንጂ በቁጥርም በጣም ትንሽም ስለነበሩ ፊርዓውን ሊያጠፋቸው ነው። የአላህ ነቢይ ያሉበት በዛን ሰዓት አላሁ ተዓላ ተአምሩን አወረደ። አላህ ቃድርነቱን ቻይነቱን የእሱን ሰዎች እንዴት እንደሚጠብቃቸው እንዴት ነጃ እንደሚያወጣቸው ጀባሮችን ደግሞ ምን ያክል ታግሷቸው ከዛም በኋላ በምን አስተማሪ በሆነ መልኩ እንዴት እንደሚቀጣቸው ሕክማውን ጥበቡን አወረደና ልክ እነ ነቢዩላህ ሙሳ አለይሂ ሰላም ባህሩ መጥተው ሲገቡ ሰራዊታቸውን ይዘው ውሃው ለአስራ ሁለት ቦታ ተከፈለላቸው፣ ወደ ላይ ወጣ። ከዛ እንደዛ ሲበተንላቸው ውሃው የነቢዩላህ ሙሳ አለይሂ ሰላም ተከታዮች በዛ ማለፍ ቻሉ ማለት ነው። እነሱ በዛ ካለፉ በኋላ ፊርዓውን ተከትሎ ነቢዩላህ ሙሳን እየተከተለ ስለነበር ከነ ሰራዊቱ እሱ ወንዙ ሲገባበት ወይም ደግሞ ውሃውን ሲገባበት አላሁ ተዓላ በቁድራው ያንን ውሃ መለሰውና እዛው እንዳሉ አስቀራቸው ማለት ነው። እዛው እንዳሉ አላህ የራሱን ሕክማ የራሱን ጥበብ እስከዛሬ ሰዎችን ሲበድል ፈጣሪን ክዶ የነበረን ሰው ከንቱ እንደዛ አስቀረው ማለት ነው። እና ይህንን ታሪክ አስታውሰው ነበር አይሁዶች ሲጾሙ የነበሩት። ለአላህ ምስጋና ለፈጣሪ ምስጋና ልናደርስ ያ ቀን ትልቅ ድልና ትልቅ ጸጋ በእኛ ላይ የወረደበት ቀን ነው በነቢዩላህ ሙሳ ላይ ብለው እየጾሙ ነበር። እና ይህንን ታሪክ ሲሰሙ ነቢዩ አለይሂ ሰላቱ ወሰላም ታሪኩን ያውቁታል፣ ግን ለምን እንደሚጾሙ ያንን ቀን አስታውሶ መጾም ነቢዩ ከዛም በፊት አያደርጉትም ነበር። እና ናሕኑ አውላ ሚንኩም ቢሙሳ ነው ያሉት ነቢዩ አለይሂ ሰላቱ ወሰላም። አሁን እንደዛ ከሆነማ ከእናንተ ይልቅ እኛን እንደ ሙሳ ተገቢዎቹ፣ ሙሳ የኛ ወንድም ነው፣ ስለዚህ እኛም እንጾማለን በማለት ነቢዩ አለይሂ ሰላቱ ወሰላም የአሽራን ቀን ጾሙ ማለት ነው። ታዲያ ነቢዩ ምን አሉ? አይሁዶችን ከእነሱ ጋር እንዳንመሳሰል ለኢን በቂቱ ኢላ ቃቢሊን ለአሱመነ ታሲአን፣ እስከ ቀጣይ ዓመት ከደረስኩኝ ወይም ደግሞ አላህ ቀጣይኛው ዓመት ድረስ ካደረሰኝ ኢንሻአላህ ዘጠነኛውንም ቀን ጾማለሁ በማለት ነቢዩ አለይሂ ሰላቱ ወሰላም እመታቸውም እንድጾሙ እነሱም ደግሞ እንደሚጾሙት ምን አደረጉ ማለት ነው ተናገሩ። ነገር ግን አላህ አልሻውም ነቢዩ አለይሂ ሰላቱ ወሰላም የቀጣይን ዘጠነኛውን ቀን ለመጾም አላህ አልፈለገላቸውም። ከዚች ዓለም ተለይተው ነበር ማለት ነው። እና እንግዲህ አመጣጡ ይህ ነው ማለት ነው። እዚህ ጋር ብዙ ነገራቶችን እንይዛለን ወይም ደግሞ ጭብጥ እናደርጋለን፣ እንገነዘባለን። አንደኛ አላህ ለእኛ እንደ ጸጋ እንደ ውለታ ትልቅን ነገር ገጸ በረከት የሰጠብንን ቀን አልቀ ነው ተደስተንበት ከዛም በተጨማሪ ደግሞ ለአላህ ምስጋና የምናደርስበት ተጨማሪ ዒባዳ መፈጸም ያለ ነገር እንደሆነ ወይም ደግሞ እጅግ በጣም በላጭና የተወደደ ነገር እንደሆነ ከነቢዩ አለይሂ ሰላቱ ወሰላም ተግባር እንማራለን ማለት ነው። አላህ በነቢዩላህ ሙሳ ላይ ነው ያንን መልካም ያንን ጥሩ ነገር ያደረገላቸው። ነገር ግን ነቢዩ አለይሂ ሰላቱ ወሰላም ለነቢዩላህ ሙሳ የተሰጠውን መልካምና ጥሩ ነገር እኔም ህዝቦችም እንካፈለዋለን በማለት ደስታቸውን ምስጋናቸውን ለአላህ በዒባዳ በጾም እንዳሳልፉት ነቢዩ አዘዙ ማለት ነው። እና እንደ ማስታወሻነት እዚህ ጋር እኛም ነቢዩ አለይሂ ሰላቱ ወሰላም የተወለዱበትን ቀን ወደዚች ምድር የመጡበት ቀን ለእኛ ከጸጋዎች ሁሉ ትልቁ ጸጋ ነው አይደለም? ከነቢዩ በኋላ ነቢዩ ባይወለዱ ኖሮ የእኛ መጨረሻ ምንድን ነበረ የሚለውን ነገር ብናስብ ሱብሓነላህ፣ የከፋ ጨለማ ነው አይደለም? ጊዜውን ራሱ ምን እንሆን ነበር የሚለውን ራሱ ማሰብ አንፈልግም አይደለም? እጅግ በጣም ጨለማ ከመሆኑ ከመጭነቁ የተነሳ ታዲያ ነቢዩ ለዓለም ብርሃን ሆነው ለዓለም ውድ እጹ ድንቅ ሆነው ሲመጡ እሳቸው የተወለዱበትን ቀን በጾምም ሆነ ተሰባስበንም ሆነ በተለያዩ ነገራት ውስጥ ብናሳልፎ ምንም ችግር የለው። ለምን ነቢዩላህ ሙሳ የተወለዱበትን ሳይሆን አላህ ጸጋ የሆነ የተወለዱበት ምኩል ያ ትልቅ ነገር ነው፣ ትልቅ ብስራት ነው። ግን
ከዛ በተጨማሪ ደግሞ ትልቁ ለታ ነው ያለላቸው ቀን እሳቸውን ከበዳይ ነፃ ያወጣበትን ቀን ነብዩ አለይሂ ሰላቱ ወሰለም አስተውሶ ጥሩን ነገር خير ነገር የተሰራበት ነው ብለው ከጾሙትና ካከበሩት እኛንም ካዘዝን እኛም ነብዩ አለይሂ ሰላቱ ወሰለም እሳቸው ተወልደው የተወለዱበትን ቀን በጾም ያከበሩት ነብይ ሞልዳቸውን ብናከብር ምንም ችግር እንደሌለው በዚህ አያይዤ ለመጥቀስ ሞክራለሁ። ለመጥቀስ ወጣለሁና ነብዩ አለይሂ ሰላቱ ወሰለም ይህን ትልቅ ትምህርታቸውን አስተምረውን ሄደዋል ማለት ነው። በሌላም ነብዩ አለይሂ ሰላቱ ወሰለም ያስተውሱን ነገር አለ። ቅድም ላይ መጀመሪያ አካባቢ ላይ እንዳልኳችሁ ብዙ ነቢያቶች ድልን የተቀዳጁበት መልካም ነገር የተቋደሱበት ቀን ስለሆነ ነቢያቶችም ያከብሩት ነበር ይህን ቀን በተለየ ሁኔታ ማለት ነው። እንዴት ነው የሚያከብሩት? በጾም ያከብሩት ነበር። ለዛም ነብያችን አለይሂ ሰላቱ ወሰለም ምስክር ይሆኑናል። ምን ይላሉ? የውሙ አሽራ ይላሉ። የውሙ ካነት ለቲ ከሱሙሁል አንቢያ ፈሱሙሁ አንቱም ይላሉ። የአሽራ ቀን ነቢያቶች ይጾሙት ነበር ያስተውሱ ለነሱም መልካም ነገር ጥሩ ነገር ይወረደላቸው ከአላህ ጸጋ የተበረከተላቸው ቀን መልካምን ብዛት መልካምን ኸይርን ነገር ያገኙበት ቀን ስለነበረ አሽራ ያንን ቀን በጾም አክብረውት ይሉ ነበር ወይም ደግሞ በጾም ያሳልፉት ነበር ማለት ነቢያችን አለይሂ ሰላቱ ወሰለም በሐዲሳቸው ተናግረዋል ማለት ነው። ስለዚህ የአሽራ ቀን መጾም እጅግ በጣም ልቅና አለው ማለት ነው። ትልቅ ፈዲል አለው። ለፈዲላውም ደግሞ ነብዩ አለይሂ ሰላቱ ወሰለም የተናገሩት ነገር አለ። የአሽራ ቀን መጾም ጾሙን መጾም አህተሲቡ አለላህ አለ ከአላሁ ተዓላ እፈልጋለሁ ወይም ደግሞ ከአላህ እከጅላለሁ አዩከፊረ ሰነተ ለቲ ቀብለሃ ከዛም በፊት ከዛሬ ዓመት በፊት የተሰራ ወንጀልን አላህ ለባሮቹ እንዲምረላቸው እከጅላለሁ አላህን ለምናለሁ ጠይቃለሁ ብለዋል። ነቢዩ አለይሂ ሰላቱ ወሰላም ጠይቀው ደግሞ የሚከለፈሉት ነገር የለምና የአሽራ ቀን መጾም እጅግ በጣም ብዙ ፈዲላዎች አሉት ትልቅ ጥቅም አለው ማለት ነው። ከዛ ፈዲላዎች መካከል አንደኛው ምንድነው? ያለፈ ዓመት ወንጀልን ማስማሩ ነው ማለት ነው። ስለዚህ የአሽራ ቀን በመጾም የነቢያቶችን ፋና በመከተል በተላቁ ነብዩ አለይሂ ሰላቱ ወሰላም ሙሳ ላይ የወረደውን ትልቅ ነብዩ አልቀው ያከበሩትን ቀን እኛም እናከብረው አስታውሳችኋለሁ። ስናከብረው በጾም መልካም ዒባዳ ነው። ጾም እንግዲህ ከአላሁ ተዓላ ዘንድ ደረጃውን አላህ እንጂ ሌላ ያውቀው ሌሎች ሐሰናቸው ተቀምጧል። ይህን የሰራ ይህን ያክል አጅር፣ ይህን የሰራ ይህን ያክል አጅር እንደ ኢኽላስ ወይም ደግሞ እንደ ንየው አጠራር። ጾም ግን ፈኢነሁ ሊና ያለ አላህ ጾም ለኔ ነው፣ ማንም ደረጃውን ሊገልጸው አይችልም ብሏል። ና ይህ መልካምና ጥሩ ዒባዳ ነው። በጾም ዘጠነኛውን ቀን እንደዚህም ደግሞ አስረኛውን ቀን መጾም እንችላለን ማለት ነው። ምናልባት ዘጠነኛው ቀን ካለፈን ወይም ደግሞ ዘጠነኛው ቀን እሁድ ነው፣ ነገ እሁድ ማለት ነው። ይህ ቪዲዮ ካልደረሰ ዘጠነኛውን ቀን አስረኛውን ቀን ጾመን አስራ አንደኛውን ቀን ማስከተል እንችላለን። ለምንድን ነው ነቢዩ አለይሂ ሰላቱ ወሰላም አንደኛ ዘጠነኛውን ቀን ጾመዋል ያሉት? አይሁዶች አስረኛውን ቀን ስለሚጾሙ ከእነሱ ጋር ለመካለፍ ነው፣ እነሱ ላለመመሳሰል ጭምር ነው። ሁለተኛ ነገር ምናልባትም እንኳን ኢማም ሻፊዒ ያስቀመጡት ነገር ምናልባትም እንኳን በጨረቃ ሳትታይ ወይም ደግሞ መሰለን አሁን ያለንበት ክረምት ነው አደለ፣ በሀገራችን ኢትዮጵያ። በዚህ በክረምት ጨረቃን ለማየት የሚያዳግት ከሆነና ወሩ የሙሸክ ተብሎ ተጠራጥረን ያለፍነው ከሆነ 29ኛውን ወይም ደግሞ 30ኛውን ቀን ምናልባትም እንኳን 10ኛው ቀን እንዳያልፈን ጭምር ያገለግለናል። ሁለት ቀን አድርገን መጾማችን፣ ሌላኛው ደግሞ ጅሙዓ ቀን ለምሳሌ አሽራት ጅሙዓ ቀን ቢሆን ጅሙዓ ቀንን ነጥለን እንዳንጾም ከበፊት ያለውን ኸሚስን እንጾማለን ወይ ከበኋላ ያለውን ቅዳሜን እንጾማለን ማለት ነው። አላሁ ተዓላ በዒባዳቶች ላይ ያግዘን። ጾመኛ ሰው ዱዓው ተቀባይነት አለው እናውቃለን። በዱዓችሁም እንዳንረሳ አስታውሳችኋለሁኝ። አላህ መልካሙን ሁሉ ይግጠመን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።